0: SBS, a world of difference. You're with SBS Amharic on mobile, online and on radio.
1: SBS Samarinya Garnut, mobile, online and radio. የዛሬውን ስርጭታችንን የምናስተላልፍበት ምድር ለማዳዊ ባለቤቶችን አንስተን ዕውቅናን ልንቸር እንወዳለን።

ደሴት ምድር ለማዳዊ ባለቤቶች እውቅናን ይቸራል። ክራቡ ግንቦት 19 2018 አድማጮቻችን እንደምን አርፍዳችኋል? ዘወትር ረቡዕ በአውስትራሊያ ሰዓት አቆጣጠር ከቀኑ 12 ሰዓት እስከ 1 ሰዓት ድረስ በቀጥታ ከኤስቢኤስ ሬዲዮ ጣቢያ የምናስተላልፈውን የአማርኛ ቋንቋ ፕሮግራም ስርጭታችንን አሁን ጀምረናል። ሀገርኛ ሪፖርትና የቃለ ምልልስ ዝግጅቶቻችን ተካተዋል። የውይይት መድረክ ዝግጅታችን ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር የዘንድሮን የፌደራል በጀት አስመልክቶ ያካሄድነው ውይይት መቋጫ ይሆናል። በመጪው ሳምንት ከትዝብትና ተስፋ መጽሐፍ ደራሲ ኤሚሬትስ ፕሮፌሰር ባዬ ይመምና የ2026 የአፍሪካ ቀን የማህበረሰብ ስኬት ሽልማት ተሸላሚ ዶክተር ተስፋዬ ግዛው ጋር ያካሄድናቸውን ቃለ ምልልሶች ይዘን እንቀርባለን። እስከ ፕሮግራማችን ማብቂያ ቆይታችሁ ከኛ ጋር ይሁን። የፕሮግራሙ አዘጋጅና አቅራቢ ካሳሁን ሰቦቃ ነኝ።

ወደ ዝርዝር ዜናዎቹ ከመላፋችን በፊት ረሰ ዜናዎቹን እናስቀድማለን። የአውስትራሊያ መንግስት ግዙፍ የሥራ አገልግሎቶች ለውጦችን አካሄደ። ፖፕሊዮ 14ኛ የሰው ሰራሽ አስተውሎት AI ለወታደራዊ የጦርነት ተግባር እንዳይውል ዳግም ጥሪ አቀረቡ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው። የአውስትራሊያ ፌዴራል መንግስት ከሶስት አስርት ዓመታት ወዲህ ግዙፍ የሥራ አገልግሎቶች ለውጥ አድርጓል። የመስሪያ ቤት ሚኒስትር አማንዳ ሪሽወርስ በዛሬው ዕለት እኩለ ቀን ላይ አዲሱን ባለ ሶስትዮሽ ምዕራፍ ያሰራር ለውጥ በብሔራዊ ፕሬስ

ናቸው። በተለይም ከረጅም ጊዜያት ሥራ አጥነት በኋላ ሰዎች የመልካም ዕድል መሰላልን እንዲወጡ የሚያስችል ማናቸውንም አይነት ፕሮግራም የምንቀበለው በማለፊያ ጎኑ ነው ብለዋል። የአውስትራሊያ ስታቲስቲክስ ቢሮ ባለፈው ሳምንት ይፋ ባደረገው ሪፖርቱ በወርሃ ኤፕሪል የሥራ አጥነት ቁጥር የ0.2% ምርታ በማሳየት 4.5% ደርሷል። ፖፕ ሊዮ 14ኛ ሰው ሰራሽ አስተውሎት AI ለወታደራዊ ጦርነት ተግባር እንዳይውል ዳግም ጥሪ አቅርበዋል። በያዝነው ሳምንት መጀመሪያ ፖፕ ሊዮ የሰው ሰራሽ አስተውሎት ኃይል በብርቱ ማደግን አሳሳቢነት አንስተው ያመለከቱ ሲሆን ጠንካራ የቴክኖሎጂ ድንጋጌ እንደሚያሻውም አሳስበዋል። ቴክኖሎጂውን አላግባብ ከመጠቀም ጋር የሚከሰቱ አደጋዎች በእጅጉ ግዙፍ እንደሚሆኑም አመለክተዋል። የአውስትራሊያ አንደኛው ትልቁ ባንክ ዌስትፓክ ከባድ የገንዘብ ችግር ውስጥ ወድቀው ላሉ ደንበኞቹ ተገቢውን ድጋፍ አልቸረም በሚል ክስ $26 ሚሊዮን መቀጮ ተጥሎበታል። የፌደራል ፍርድ ቤት ዳኛ ቲሞቲ ማኪቦይ ምንም እንኳ የባንኩ ተግባር ሆን ተብሎ የተፈጸመ ባይሆንም አሉታዊ ተጽዕኖዎቹ ግን ለረጅም ጊዜያት ቆይተዋል ብለዋል። ከእስላማዊ መንግስት ቡድን ጋር ንክኪ ያላቸው የተባሉትና ከሶሪያ ወደ ሲድኒና ሜልበርን የተመለሱ ሴቶችና ልጆች ላይ ፖሊስና የጸረ ሽብር ግብረ ኃይል ምርመራዎችን እያካሄዱ መሆኑን ተመልክቷል። የሀገር ውስጥ ጉዳዮች ሚኒስትር ቶኒ በርክ ለአንዳቸውም ማናቸውም አይነት ድጋፍ በመንግስት በኩል እንዳልተደረገና ለወንጀል ተጠያቂ ሆነው ከተገኙም በሕግ ዘንድ ሙሉ ተጠያቂነት እንደሚያገኛቸው ተናግረዋል። በሌላ በኩል የሊብራል የሕዝብ ተወካዮች ምክር ቤት አባል ፊሊፕ ቶምሰን የሴቶቹና ልጆቹ ወደ አውስትራሊያ መመለስ እንደማይደግፉ ገልጠዋል። የዩክሬን የጥይት ረጂዎች አባላት ቁጥር በማሽቆልቆሉ ዩክሬንን እጥረት እንደሚገጥማት ተመልክቷል። የገዛው ተነሳሽነት ይመራ የነበረው በቼክ ሪፐብሊክ ሲሆን 50% ያህል የከፍተኛ ካሊበር ጥይቶችን ለዩክሬን ስትለግስ ያለች ሀገር ናት። ሆኖም የሀገሪቱ ጠቅላይ ሚኒስትር አንድሬ ባቢሽ ለፋይናንሻል ታይምስ እንዳስታወቁት ያጋዥ ሀገራት ቁጥር ከ18 ወደ 9 አሽቆልቁሏል። በዚሁ ወደ ውጭ ምንዛሪ ተመና መረልን። አንድ የአውስትራሊያ ዶላር 114 ኢትዮጵያ ብር ከ80 ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 71 አሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዘራል። ዜናዎቹን ከማጠቃላያችን በፊት ረሰ ዜናዎቹን ደግመና ያሰማልን። የአውስትራሊያ መንግስት ግዙፍ የሥራ አገልግሎቶች ለውጦችን አካሄደ። ፖፕሊዮ 14ኛ የሰው ሰራሽ አስተውሎት AI ለወታደራዊ ጦርነት ተግባር እንዳይውል ዳግም ጥሪ አቀረቡ። የሚሉት ግንባር ቀደም ረሰ ዜናዎቻችን ናቸው።

0: South Asia, non-stop Asian pop.
1: Can you describe that feeling for people who haven't experienced it?
2: SBS Hindi uplapt karvata hai.
3: Far from the partisan politics.
4: Sit sabalai bohunu kwangoch zena ochin yaza kostawi simmetu gar yemigat muzikana maraki podcastoch ka tashafunubet lemagalet yitabkotal.
5: sbs.com.au/audio.
6: በዚሁ ወደ ሀገርኛ ሪፖርት እናመራለን። ሰባተኛው ጠቅላላ ምርጫ በአማራ ክልል ከ8 አካባቢዎች በስተቀር እንደሚካሄድ ብሔራዊ ምርጫ ቦርድ ማስተዋወቁን ቀዳሚ ትኩረቱ አድርጓል። ደመቀ ከበደ እንደሚከተለው አጠናቅሮታል።
7: ሀገርኛ ሪፖርት
8: ሰባተኛው ጠቅላላ ምርጫ በአማራ ክልል ካሉ 8 የምርጫ ክልሎች በስተቀር ቀድሞ በተያዘለት የምርጫ መርሃ ግብር መሰረት ሰኞ ግንቦት 24 ቀን 2018 ዓ.ም ተመረጠ ይካሄዳል አለ የኢትዮጵያ ብሔራዊ ምርጫ ቦርድ። የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ግንቦት 18 ቀን 2018 ዓ.ም ተመረጠ በሰጡት ጋዜጣዊ መግለጫ እንዳመለከቱት ለምርጫው አስፈላጊ የሆኑ የድምጽ መስጫ ወረቀቶች ህትመት በውጭ ሀገር ተጠናቀው ወደ ሀገር ውስጥ ገብተዋል። በአሁኑ ወቅት ወደ ተለያዩ የምርጫ ጣቢያዎች የማሰራጫ ስራ ተጠናቋል ብለዋል። በዚህ ምርጫ ከፍተኛ ተመዝጋቢ ነው ያሉት 50 ሚሊዮን በላይ መራጮች መመዝገባቸውን ሰብሳቢው አክለው ገልጸዋል። ይሁን እንጂ በአማራ ክልል በሚገኙ 8 የምርጫ ክልሎች በጸጥታ ችግር ምክንያት በመጪው ሰኞ ድምጽ አይሰጥም ሲሉ ኃላፊው አክለው ገልጸዋል። በተጨማሪም በመራጮች ምዝገባ ወቅት ህገወጥ ድርጊቶች እንደተፈጸመባቸው በተረጋገጡ 22 የምርጫ ጣቢያዎች ላይ ምዝገባው ሙሉ በሙሉ እንዲሰረዝ ደረጉን ሐላፊው አክለው ገልጸዋል። በእነዚህ ምርጫ ጣቢያዎች አሉ መራጮች በድምጽ መስጫውለት እዚያው እየተመዘገቡ እንዲመርጡ የተወሰነ ሲሆን ጥፋት የፈጸሙ የምርጫ አስፈጻሚዎች ላይ እርምጃ ተወስዷልም ሲሉ ገልጸዋል። በሌላ በኩል ለሰባተኛው ጠቅላላ ምርጫ የጩዎች ምዝገባ ካከናወኑት 48 የፖለቲካ ፓርቲዎች መካከል 6 ፓርቲዎች በተለያዩ ምክንያቶች ከውድድር ውጪ መደረጋቸውንና ውድድሩ በ42 ፓርቲዎች መካከል እንደሚከናወን ቦርዱ አረጋግጧል። ይህ በእንዲህ እንዳለ የአፍሪካ ህብረት የምርጫ ታዛቢ ቡድን ምርጫውን ለመታዘብ አዲስ አበባ መግባቱን በይፋ ባወጣው መግለጫ አስታውቋል። ይህ በኬንያ የቀድሞ ፕሬዝዳንት ኡሁሩ ኬንያታ የሚመራው ቡድን ከ37 የአፍሪካ ሀገራት የተውጣጡ 73 ታዛቢዎችን ያካተተ ሲሆን በክልሎችም ጭምር በመሰማራት የድምፅ አሰጣጥና የቆጠራ ሂደቶችን በቅርበት እንደሚከታተል በይፋዊ መግለጫው አስታውቋል። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ላይ በይፋ ተመዘገበ። ኢትዮ ቴሌኮም በኢትዮጵያ ሰነደ መዋለ ንዋይ ገበያ ወይም ESX ላይ አራተኛው ኩባንያና የመጀመሪያው የኮሙኒኬሽን ተቋም ሆኖ

እና የማጽደቅ ስራ ከተከናወነ በኋላ የተደለደሉት አክሲዮኖች በካፒታል ገበያ ባለስልጣን እንዲጸድቅ ተደርጎ በይፋ ሊስት ተደርጓል ሲሉም ተናግረዋል። ይህ ምዝገባ ተቋሙ በአክሲዮን ማህበርነት ያደረገውን ሽግሽግ ተከትሎ ባለ አክሲዮኖች አክሲዮኖቻቸውን በስቶክ ማርኬት ላይ እንዲሸጡ፣ እንዲያዘዋውሩና በአጠቃላይ እንዲያስተዳድሩ ሙሉ ድል የሚሰጥ ነውም ሲሉ ገልጸዋል። የባለ አክሲዮኖችን ዝርዝር መረጃ በተመለከተም በአጠቃላይ አክሲዮኖቹን ከገዙት 47377 ኢትዮጵያውያን ኢንቨስተሮች ውስጥ 45,000 የሚሆኑት ወይም 96 በመቶዎቹ ማሟላት ያለባቸውን መረጃዎች በማሟላት ተረጋግጠዋል ብለዋል። በአንጻሩ 1646 ባለአክሲዮኖች የብሔራዊ መታወቂያ ወይም ፋይዳ ማቅረብ ባለመቻላቸው ወደ ቀጣይ ሂደት ሳይሸጋገሩ የቆዩ ሲሆን ብሔራዊ መታወቂያ ቁጥር ካቀረቡ በቀጣይ ባለድርሻ ይሆናሉ ሲሉ ገልጸዋል። በተጨማሪም አክሲዮን ከገዙት ውስጥ 248 የሚሆኑት ባለአክሲዮኖች ኢትዮጵያውያን ባለመሆናቸው ምክንያት ተቀባይነት ያላገኙ ሲሆን የከፈሉት ገንዘብ ሙሉ በሙሉ ተመላሽ ይደረግላቸዋል ብለዋል። ኢትዮጵያ ወደ ቻይና ለሚላኩ ምርቶች የኤክስፖርት ፈቃድ የመስጠት መብት ለንግድ ባንክ ብቻ ሰጥታ የነበረውን ሞኖፖሊ በይፋ አነሳች። መንግስት ወደ ቻይና ህዝባዊ ሪፐብሊክ ለሚላኩ የኢትዮጵያ ምርቶች የኤክስፖርት ፈቃድ የመስጠት መብት ለኢትዮጵያ ንግድ ባንክ ብቻ ሰጥቶት የነበረውን የረጅም ጊዜ ሞኖፖሊ ግንቦት 17 ቀን በይፋ ማንሳቱን የብሔራዊ ባንክ መረጃ ያመለክታል። በወጣውና ወዲያውኑ ተግባራዊ መሆን በጀመረው አዲስ መመሪያ መሰረት በሀገሪቱ ውስጥ ፈቃድ ያላቸው ሁሉም የግልና መንግስት ንግድ ባንኮች ወደ ቻይና ለሚደረጉ የንግድ ልውውጦች የኤክስፖርት ፈቃድ ማውጣት፣ የሰነድ ክሬዲት ማስተናገድና ተያያዥ የፋይናንስ ግብይቶችን መፈጸም እንደሚችሉ ተገልጿል። በተያያዘ ዜና ብሔራዊ ባንክ በውጭ ምንዛሬ መመሪያው ላይ ማሻሻያ ማድረጉን አስታውቋል። ባንኩ ያሻሻለው መመሪያ የውጭ ምንዛሬና የቁጠባ አካውንት ያላቸውን ተቋማት ያለ ብሔራዊ ባንክ ቅድመ ፈቃድ የስራ ማረጋገጫ ሰነድና የሰነድ ማረጋገጫ ክፍያ በባንኮች በኩል ማጽደቅ እንዲችሉ ተፈቅዷል። እነዚህ ተቋማት ያለ ባንኮች ቅድመ ፈቃድ የእቃ ጭነት ትዕዛዝ ማስተላለፍ እንደሚችሉ መመሪያው የደነገገ ሲሆን ክፍያው ግን ሰነዶችን በማረጋገጥ ላይ የተመሰረተ እንደሚሆን ይጠቅሳል። መመሪያው በብድር ደብዳቤ በሚካሄዱ ግብይቶች ላይ የሚጣሉ ክፍያዎችን ከዓለም አቀፍ አሰራር ጋር ለማስማማት የዋጋ ማስተካከያ ማድረጉን ጨምሮ ንግድ ባንኮች የሚጠይቁት የብድር ደብዳቤ የአገልግሎት ክፍያዎችና ኮሚሽኖች ከዓለም አቀፍ አሰራር ጋር የማይጣጣሙ እንደነበሩ ገልጧል። በሌላ በኩል የኢትዮጵያ ኢንቨስትመንት ቦርድ የአገሪቱን ጉምሩክ ዕቃ አስተላላፊነት ዘርፍ ለውጭ ባለሀብቶች ክፍት አደረገም። እስካሁን ባለው ደንብ የውጭ ባለሀብቶች በዕቃ አስተላላፊነት የኢንቨስትመንት ተሳትፎ በ49 በመቶ ተገድቦ የቆየ ነበር። ይህ ገደብ በዘርፉ የሚፈለገውን አዳዲስ የኢንቨስትመንት ፍሰት ክፍተት ፈጥሮና ዘርፉም ዘመናዊ እንዳይሆን እንቅፋት ፈጥሮ እንደቆየ ቦርዱ ገልጿል። አዲሱ ማሻሻያ ሎጂስቲክስ አገልግሎት ፈጣንና ቀልጣፋ እንዲሆን፣ ለዘርፉ የሚወጣው ወጪ እንዲቀንስ፣ የእውቀትና ክህሎት ሽግግር እንዲፈጠርና የአገር ውስጥ ዕቃ አስተላላፊዎች ተወዳዳሪ መሆን እንዲችሉ ያስችላል ተብሏል። በነባረው ሕግ መሰረት የጉምሩክ ዕቃዎችን የማጓጓዝና የማስረከብና የማሸግ ስራዎችን ጨምሮ አንዳንድ አገልግሎቶች የተፈቀዱት ለሀገር ውስጥ አስተላላፊ ኩባንያዎች ብቻ ነበር። የጤና ሚኒስቴር በጤና አገልግሎቶች ማስታወቂያዎች ላይ የህመምተኞችን ምስክርነት ቃል መጠቀም ሙሉ በሙሉ መከልከሉን አስታወቀም። የጤና ሚኒስቴር በጤና አገልግሎት ማስታወቂያዎችና ፕሮሞሽኖች ላይ የህመምተኞችን የምስክርነት ቃል ወይም ፔሽንት ቴስቲሞኒያል መጠቀም ሙሉ በሙሉ የሚከለክል አዲስ መመሪያ ከግንቦት 17 ቀን 2018 ዓ.ም ጀምሮ ተግባራዊ ማድረጉን አስታውቋል። ሚኒስቴሩ ይህንን ውሳኔ ያስተላለፈው የህክምና ማስታወቂያዎች ሳይንሳዊና ትክክለኛ መረጃ ላይ ብቻ እንዲመሰረቱ ለማድረግና ህዝቡ ባልተረጋገጡ የግለሰብ ምስክርነቶች እንዳይደናገር ለመጠበቅ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። መመሪያውን የማይከተሉ የጤና ተቋማትና ሚዲያዎች ላይ ጥብቅ የህግ እርምጃ እንደሚወሰድም ማስጠንቀቂያ መሰጠቱ ተገልጿል። ከስምንት አማራጮች መካከል ግምገማ ሲደረግለት የነበረው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ የሜጋ ፋይናንስ ፕሮጀክት የፋይናንስ ኦዲት ሊደረግለት መሆኑ ታወቀም። የአፍሪካ ልማት ባንክ ግዙፍ ለሆነው የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ሜጋ የፋይናንስ እቅድ የአበዳሪዎችን የፋይናንስ ሞዴል የሚገመግሙ ኦዲተሮችን መፈለግ መጀመሩን አስታውቋል። ሪፖርተር እንግሊዝኛው እንደዘገበው የሀገሪቱን የፕላን ባለሙያዎች ለአዲሱ አውሮፕላን ማረፊያ ግንባታ ከዚህ ቀደም ከተያዘው ግማሽ ወጪን ብቻ የሚጠይቁትን ጨምሮ ስምንት የተለያዩ አማራጭ ቦታዎችን በጥልቀት ገምግመዋል። ይህ ሜጋ ፕሮጀክት ሲጠናቀቅ የሀገሪቱን የአቪዬሽን ዘርፍ ቀጠናዊ ትራንዚት ትስስር ወደ ላቀ ደረጃ ያሸጋግራል ተብሎ እንደሚጠበቅ ተዘግቧል።
የኳታሩ ግዙፍ የህክምና ተቋም ዲኦሲ ግሩፕ

0: ኢትዮጵያ ዘመናዊ ሆስፒታሎችን ለመገንባት መወሰኑ ተገለጸ። ከኳታር የፋይናንስ ማዕከል ጋር የተመዘገበው ዲኦሲ ሆልዲንግ ግሩፕ ከሀገር ውስጥ በከር ኃላፊነቱ የተወሰነ የግል ማህበር ጋር በመተባበር ይፋ ባደረገው ስምምነት በአዲስ አበባና በቢሾፍቱ ሁለት አጠቃላይ ሆስፒታሎችን እንደዚሁም በአዲስ አበባ አንድ እጅግ ዘመናዊ የአጥንት ሕክምና ስፔሻላይዝድ ሆስፒታል ለመገንባት ማቀዳቸውን ገልጸዋል። ከሀገር ውስጥ መገናኛ ብዙሃን እንደዘገቡት ተቋሙ ይህንን ኢንቨስትመንት ይፋ ያደረገው ሶሪያና የኳታር ተወላጅ የሆኑ አልሀያት ባለሀብት ቤተሰብ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ግንባታ የ12.5 ቢሊዮን ዶላር ተሳትፎ ለማድረግ ፍላጎት ማሳየቱን ተከትሎ ሲሆን ይህም በሀገሪቱ የህዝብና የግል አጋርነት ፒፒፒ የጤና ፕሮጀክት ለማስፋፋት ያለመ መሆኑ ተገልጿል። በመጨረሻም የፌዴራል ጠቅላይ ፍርድ ቤት አራተኛ የፍትህ ብሔር ችሎት የገንዘብ ሚኒስቴር በህግ ባለሙያዎች ላይ የጣለውን የተጨማሪ እሴት ታክስ ምዝገባ መመሪያ የሚያግድ ጊዜያዊ ትእዛዝ ሰጠም። የፌዴራል ጠቅላይ ፍርድ ቤት አራተኛ የፍትህ ብሔር ችሎት የገንዘብ ሚኒስቴር ያወጣውንና የህግ ባለሙያዎችንና የሙያ አገልግሎት ሰጪዎችን የገቢ መጠናቸው ሳይታይ ለተጨማሪ እሴት ታክስ እንዲመዘገቡ የሚያዘውን መመሪያ ማገዱን ፎርቹን ጋዜጣ ዘግቧል። ፍርድ ቤቱ ይህንን ጊዜያዊ የህግ ትእዛዝ የሰጠው ሰባት ጠበቆች መመሪያው ያለ ህጋዊ የገቢ ገደብ ደንብ ተግባራዊ መደረጉ ህገ መንግስታዊ መብትን የሚጥስና የማይጠገን ጉዳት የሚያስከትል በመሆኑ ሊታገድ ይገባል በሚል ያቀረቡትን አቤቱታ መነሻ በማድረግ ነው። ችሎቱ ለገንዘብ ሚኒስቴር ምላሽ እንዲሰጥ የ20 ቀናት ጊዜ የሰጠ ሲሆን እስከዚያው ድረስ መመሪያው እንዳይፈጸም በጊዜያዊነት ማገዱን ዘገባው አክሎ ገልጿል።
1: ሀገርኛ ሪፖርት።
2: SBS is Australia's most trusted multilingual broadcaster. Our listeners are loyal, highly engaged, and have supported countless local businesses. We offer advertising packages for businesses of all sizes. Our experienced sales team will guide you through the process of owning a great campaign. Bring your own ad or have our production team make you something in one of our 68 languages. Start the conversation with your new audience today. Email sales@sbs.com.au.
3: Why do people want to be at work? To feel heard, appreciated, part of something, and to know there's a career path for everyone. Inclusive workplaces are linked to increased innovation, productivity, and employee satisfaction. Make your organization a place where people want to be. For inclusion and diversity training, visit inclusion-program.com.au.
4: sbs.com.au/amharic የርሶ የኦንላይን ቤት ያድርጉት። ወቅታዊ ዜናዎች፣ ወቅታዊ ጉዳዮችና መዝናኛን ከsbs.com.au/amharic ያግኙ። SBS አማርኛን ማድመጥ ያስደስቶታልን? ወጎን በፌስቡክ ገጻችን ይከተሉ፣ ላይክ አድርጉን፣ አታዮችንም ያጋሩን። SBS አማርኛ በፌስቡክ።
5: በዚሁ በ2026 የፌደራል መንግስቱን በጀት አስመልክቶ ያካሄድነው የውይይት መድረክ የማጠቃለያ ዝግጅታችን ተሰናድቷል። ወደዚያው እናመራለን። ከዶክተር ዮናታን ድንቁና ዶክተር ደሴ ታርቆ ጋር ያካሄድነው ነው።
6: የውይይት መድረክ
5: አድማጮቻችን፣ ቀደም ባሉት ሁለት ክፍለ ዝግጅቶቻችን የዘንድሮውን 2026 በጅሮንድ ጂም ቻልመርስ ለፓርላማ ያቀረቡትን የፌዴራል በጀት አስመልክተን ከዶክተር ደሴ ታርቆ በአድላይድ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ፣ ዶክተር ዮናታን ድንቁ በአውስትሬሊያ ሄራዊ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ ጋር ውይይቶችን አካሂደናል። በአንኳርነትም የኑሮ ውድነት፣ የበጀት ግብረ ምላሽ፣ የአውስትሬሊያን ምጣኔ ሀብት ማርጋት፣ ውጫዊ ድንበር ተሻጋሪ አሉታዊ ተጽዕኖዎች፣ የፌዴራል ተቃዋሚ ቡድን መሪ የ2026 የበጀት ምላሽ፣ ማህበራዊ ትስስሮችና ፍልሰተኞችን፣ እንዲሁም የካፒታል ጌንስ ታክስና ኔጌቲቭ ጌሪንግ ለውጦች በኢትዮጵያውያን ማህበረሰብ አባላት ዘንድ የሚያሳድሩትን ተጽዕኖዎች አንስተናል። ወደ ቀጣዩና የመደምደሚያ ክፍለ ዝግጅታችን ያመራነው እንዲህ ነው።
7: እያደመጣችሁ ያላችሁት ከኤስቢኤስ ራዲዮ የአማርኛው ዝግጅት ጋር ነው።
5: ዶክተር ደሴ በተለይ አሁን ካለፉት አመታት ጀምሮ በርካታ አመታት ሊበረም ወደ ስልጣን ከመምጣቱ በፊት ሁሉ ሲክስ ይጣቀስ የነበረ አንድ ቃል በተለይም በግራታ ኢንስቲትዩት አማካኝነት ፕሮዳክቲቪቲ ወይም ምርታማነት ጉዳይ ነው። ያ አመጣኔ ሀብታዊ እድገቶችም ሆነ ለዋጋ ግሽበትን የመሳሰሉትን ነገሮች ለመቋጠር እንዲያስችል ገዛ ያደርጋል በሚል በአሁኑ ፖሊሲ ላይ ምሄው ተነስቶ የተወሰኑ ምክረ ሀሳቦች ተቀባይነት አግኝተዋል። በቅድሚያ ምርታማነት በምጣኔ ሀብት አኳያ የሚገለጠው እንዴት ነው? የአውስትራሊያን በተለይ በተመለከተ በምን መልኩ ነው ምርታማነት ለምጣኔ ሀብት መራጋትና እድገት ልዩ ድርሻ ይኖረዋል ተብሎ የሚታመነው?
8: አመሰግናለሁ ካሳሁን። እንግዲህ በተደጋጋሚ ሃውሲንግ ማርኬቱ ላይም ሊሆን ይችላል ወይም ደግሞ አጠቃላይ የተለያየ ኮሞዲቲ ማርኬቱ ላይ አንዱ የተጠቀሰው ነገር በተደጋጋሚ የሰፕላይ ጉዳይ ነው። ዲማንድ እየጨመረ ይሄዳል ወይም ፍላጎት እየጨመረ ይሄዳል፣ ነገር ግን አቅርቦት ብዙ አልጨመረም ነው። እዚህ ጋር ተያይዞ የተለያዩ ጂኦፖለቲካል ክራይሲስ የኢራን ጦርነት ሊሆን ይችላል፣ የዩክሬን ጦርነት ሊሆን ይችላል ወይም ኮቪድ እና የመሳሰሉት አቅርቦትን እንዲቀንስ አድርጎታል። ምክንያቱም የጥሬ እቃዎች መጨመር፣ ነዳጅ ሊሆን ይችላል የመሳሰሉት መጨመር አቅርቦትን እንዲቀንስ አድርጎታል። ሶ ይሄን አቅርቦት ለመጨመር አንዱና ወሳኙ ነገር ምንድን ነው? በተለይ በእኛ ጥር ስር አሁን ቅድም ብዙ ነገሮችን ኤክስተርናል የሆኑ ነገሮችን በተወሰነ ደረጃ መቆጣጠር አትችልም አውስትራሊያ እያልን ስናነሳ ነበረ። ነገር ግን አንዱና ይሄን ነገር መቀነሻ መንገዱ ምንድን ነው? ምርታማነትን መጨመር ነው። ሶ ምርታማነት ወይም ፕሮዳክቲቪቲ ስንል በተመሳሳይ ጥሬ እቃ ብዙ ምርት ማምረት መቻል ነው። ሶ እንደዛ ማድረግ ከቻል ፕሮዳክቲቪቲ ጨመረ ማለት ነው። ሶ በአውስትራሊያ ኢኮኖሚ ለረጅም ጊዜ ፕሮዳክቲቪቲን መጨመር በጣም አስቸጋሪ ሆኖ ነው የቆየው እና ፕሮዳክቲቪቲ ብዙ አልጨመረም። ሶ ፕሮዳክቲቪቲ ካልጨመረ ወይም ምርታማነት ካልጨመረ የዋጋ ግሽበትን ከመቀነስ አንጻር፣ ኢምፕሎይመንት ወይም የስራ እድል ከመፍጠር አንጻር፣ ኢኮኖሚውን ከማንቀሳቀስ አንጻር ብዙ ለውጥ የለም ማለት ነው። ሶ የአሁኑ በጀት እኔ እንዳየሁት የተለያዩ ሜዥሮችን ወስዷል። በተለይ ምርታማነትን ከመጨመር አንጻር በበጀቱ መሰረት ምርታማነት የሚጨምር ከሆነ የዋጋ ንረቱን ይቀንሰዋል፣ የተለያዩ ስራን የማግኘት ወይም የስራ እድሎች ይፈጠራሉ፣ ኢኮኖሚው የተሻለ ይንቀሳቀሳል ማለት ነው። ለተለያዩ ለኢትዮጵያውያንም ይሁን ለትውልድ ኢትዮጵያውያን እንዲሁም ለሌሎች ዜጎች የተሻለ የኢኮኖሚ ሁኔታ ይፈጠራል ማለት ነው። ቅድም ወዳነሳችሁት በተለይ ኢትዮጵያውያንን በተመለከተ ስንሄድ አሁን በተደጋጋሚ እንደገለጽ ነው ስራ ያለው ከሆነ ግብር የሚከፍል ከሆነ የቢዝነስ ባለቤት ከሆነ ፈርስት ሆም ባየር ከሆነ በጀቱ የተሻለ ጥሩ ትኩረት ሰጥቷል። ሶ ኢትዮጵያውያን በእነዚህ ሴክተሮች ላይ የትኛውም ሙያ ላይ ሊሆን ይችላሉ፣ ነገር ግን እነዚህ ነገሮች ላይ ሞር ምንበረታ ከሆነ የተሻለ ተጠቃሚ እንሆናለን ማለት ነው። ለወጣቱ በተለይ ቅድም ስለጠቀሳችሁት በተለይ ለትውልደ ኢትዮጵያውያንና ለኢትዮጵያውያን በተለይ ለወጣቶቹ አዳዲስ ፊልዶች አሉ። በተለይ የተሻለ ፕሮዳክቲቪቲ ሊጨምሩ የሚችሉ ወይም የተሻለ ስራ እድል እንዲፈጠር የሚያደርጉ ኤሪያዎች አሉ። ከዛ በተጨማሪ የአሁኑ በጀት እንደ ነርሲንግ፣ ኤጅድ ኬር፣ ሶሻል ወርክ፣ ፐብሊክ ሄልዝ ባሉት ላይ የተሻለ ትኩረትና የተሻለ ድጎማ ይሰጣል። ሶ እነዚህ ሴክተሮች ላይ ምንበረታ ከሆነ በተለይ ለፈርስት ሆም ባየር ለወጣቶች የተሻሉ እድሎች አሉ ማለት ነው። እነዚህን ለመጥቀስ ነው። አመሰግናለሁ ካሳ።
5: መልካም ዶክተር ዮናታን። ሌላው አንዱ በጣም ያው ለሁሉም ሀሳቢ ከሆነው ጉዳይ ይሄው ኑሮ ውድነት ነው። ኑሮ ውድነት በተለያዩ ሀገራት የተለያዩ ተጽዕኖዎች አሉት። በተለይ በአውስትራሊያ ውስጥ የኑሮ ውድነት የሚገለጠው እንዴት ነው? ከመንግስት ፖሊሲዎች ባሻገርስ በግለሰብ ደረጃ ኑሮ ውድነትን ለመቋቋም ምን ምን ነገሮችን ማድረግ እንደ አማራጭ መፍትሄ ሊሆን ይችላል ይላሉ?
9: አመሰግናለሁ ካሳሁን። ወደዚህኛው ጥያቄ ከመለሰ በፊት እንደገና ይቅርታ ከፈቀድክልኝ፣ ቅድም ስለ ሃውዚንግ ስናወራ ነበረ፣ አሁን ደግሞ ስለ ፕሮዳክቲቪቲም ደሴ አብራራ ነበረ እና አይ ቲንክ በእኔ እይታ ሃውዚንግ የማህበራዊ ጉዳይ ብቻ አይመስለኝም፣ ለፕሮዳክቲቪቲም ትልቅ አስተዋጽኦ ይኖረዋል እና እንደው ትኩረት ቢደረግበት የአውስትራሊያ መንግስት ፕሮዳክቲቪቲን ለመጨመር ሲያስብ ስለ ምርምር ስለ ልማት ስለ ኢንዱስትሪ ስለ ትምህርት ብቻም ሳይሆን ኤኖም ቤቱም የዚህ የፕሮዳክቲቪቲ አካል እንደሆነ አስቦ ምክንያቱም የቤት ችግር ካለ ሰው ከቦታ ቦታ ተንቀሳቅሶ ሊሰራ አይችልም ወይም ደግሞ በጣም ሩቅ ቦታ ሄዶ መኖር ሊኖርበት ይችላል። ያው ባህል ከተማ ያለ የሁለት የሶስት ሰዓት መንገድ የሚያሰድ ብዙ ሊሆን ይችላል ሄዶ ሰው የሚኖረው እና እንደዚህ እንደዚያን ነገሮች ደግሞ ፕሮዳክቲቪቲን ኢምፓክት ስለሚያደርጉ የዛ አካል እንደሆነ ታሳቢ ቢደረግ ወደ ኑሮ ጫነው ከመጣን እንግዲህ ያው እንዳልነው በጀቱ ያን ይሃል ሲግኒፊካንት የሆነ የሚያደርገው እርዳታ የለም አትሊስት በቀጥታ የሚሰጠው እርዳታ የለም የተባሉትም የግብ ቅነሳዎች በአብዛኛው ገና ከአመት ከሁለት አመት በኋላ ተግባራዊ የሚደረጉ ናቸውና የኑሮ ውድነቱ ደግሞ ጊዜ የሚሰጥ ሁኔታ አይደለም። አንድ ጥናት ሳነብ ለሌላ ምርምር ጉዳይ ያየሁት ምንድነው በአውስትራሊያ ውስጥ በአብዛኛው በአለም ላይ በአመት ምግብ ከሚበላሽባቸው ሀገሮች አውስትራሊያ ግንባር ቀደም ነች። ምንድነው የሚለው ከሶስት ዘምቢል እንበለው ለምሳሌ ግሮሰሪ አንዱ ጥቅም ነሳው የሚበላሽ ነው እና በእርግጥ እንደ ኢትዮጵያውያን ትኩረት ካደረግን በግሮሰሪ በኩል በአብዛኛው የሀገራችን የባህል ምግብ ስለሆነ የምንጠቀመው ብዙ ፐርሸብል ላይሆን ይችላል ወይም ደግሞ ብዙ ወጪ የሚጠይቅ ላይሆን ይችላል ቤት የምንሰራው ከሆነ። ነገር ግን በዚህ ሀገር እንትን ካየ ነው በጣም ትልቁ ወጫቸው በአብዛኛው የግሮሰሪ ኤክስፔንስ ነው። ሾፒንግ ላይ ስቶሬጅ ላይ ጥንቃቄ ማድረግ ገቢ ሊሆን ይችላል ማለት ነው። ጫናውን ለመቀነስ አንድያ ነው። ምክንያቱም ተጨማሪ ስራ መስራት ወጭን መቀነስ የሚባሉ ነገሮች የተለመዱ ስለሆነ ነገር ግን በቤታችን የምናረገውን የምግብ ስቶሬጅ ወይም ደግሞ የምንገዛውን የምግብ አይነት የምንገዛው ቃ አይነት በደንብ ማየት ሊኖርብን ይችላል ማለት ነው። ምናልባት እንደ ትልቅ ነገር እኔ የማየው በተለይ መኪና ለሚነዱ ሰዎች መንግስት ያደረገው ኤክሳይዝ ታክስ ቅነሳ በነዳጅ ላይ አይ ቲንክ እሱ ትልቅ አስተዋጽኦ አለው የዋጋ ንረቱን ወይም ደግሞ የኑሮ ጫናውን ለመቀነስ። እኔ እንኳን ብዙ ኤክስፐርት አይደለሁም በኢቪ ላይ፣ ግን ከነዳጅ ወደ ኢቪም መሄድ በትራንስፖርት በኩል ያለውን ወጪ በብዙ እንደሚቀንስ ሲወራ አያለው ተጽፎም አንብቤ ያለው የዛ አይነት ነገሮች ራሱ ምክንያቱም ካለመኪና መንቀሳቀስ የማንችል ሰዎች ካለን እሱ እንደ አማራጭ ሊታይ ይችላል ብዬ አስባለሁ። እና አይ ቲንክ በግለሰብ ደረጃ ሁሌ ወይም ደግሞ በቤተሰብ ደረጃ ልናደርግ የምንችለው እንግዲህ ያለንን ወጪና ገቢ ማመጣጠን፣ አላስፈላጊ የሆኑ ወጪዎችን ከማውጣት መቆጠብ፣ በምንገዛበት ጊዜ በደንብ ሪሰርች ማድረግ። ከአሁን በፊት የሚያልኩት ነገር አላስታውሳለሁ በተለይ የኢንሹራንስ ፕላን ስንገዛ መብራት የስልክ ፕላን ስንገዛ ጥንቃቄ ማድረግ ይኖርብናል። ሮሎቨር የሚያደርግ ፕላን ካለ እሱን ሪቫይዝ አድርገን አንዳንዴ ዝም ካልናቸው ኢንሹራንሶቹ ኖቲስ መስጠት ብቻ የሚጠበቅባቸው ወይም ደግሞ የኤሌክትሪክ የውሃ የስልክ ኦፈር የሚያደርጉ ወይም ደግሞ ሰርቪስ ኦፈር የሚያደርጉ ድርጅቶች ኖቲስ ብቻ ነው መስጠት የሚጠበቅባቸው። ልክ አመቱ መጨረሻ ላይ ኖቲስ ይሰጡናል። ሪስፖንድ ካላደረገ ኦፈር ባደረጉት አዲስ ኮንትራት ነው ቻርጅ የሚያደርጉት። እና ብዙ ሰው በየአመቱ ሪሰርች እያደረገ እያወዳደረ ፕላኑን ሪኒው ከማድረግ ይልቅ አንዴ ከአንድ ድርጅት ጋር የፕላን ኮንትራት ከገባ በቃ በዛው የመቀጠል እንትናል። እና ብዙ ሰዎች በዛ መንገድ አላስፈላጊ ወጪ ሲያወጡ ታዘባለሁ። እና ትንንሽ የምናደርጋቸው ነገሮች ብዙ ለውጥ ያመጣሉ ብዬ ነው የማስበው በየቤታችን በተለይ ወጪን ማኔጅ በማድረግ በኩል። ካሳሁን፣
10: You're listening to SBS Audio. We are currently in an ad break. Your program will resume shortly. You're listening to SBS Audio. We are currently in an ad break. Your program will resume shortly.
7: የዓለማችንን ድንቅ እይታዎችና ህዝቦቿን በተመለከተ በዴድላይን ማክሰኞ ከሶሳ ተኩል ጀምሮ በኤስፔስ ወይም ኦን ዲማንድ ያግኙ።
11: ኤስፔስ ኦን ዲማንድ በመቶዎች የሚቆጠሩ የቴሌቪዥን ትዕይንቶችና ፊልሞች በነጻ የሚታዩበት ነው። የኤስፔስ ኦን ዲማንድ አፕን ይጫኑ ወይም ድረገጹን ዛሬውኑ ይጎብኙ።
10: በማናቸው ሞባይል ቁስ ድንቅ ታሪኮችን በነጻ ያድምጡ። sps.com.au/amharicን ይጎብኙ ወይም የኤስፔስ ኦዲዮ አፕን አሁኑን ይጫኑ። የኤስፔስ ኦዲዮ አፕን ዛሬውኑ ጭነው ሁሉንም ምርጫው የሆኑ ፕሮግራሞችን ማድመጥ ይጀምሩ። ከአፕ ስቶር ወይም ጉግል ፕሌይ በነጻ ያገኙ።
8: ጠብ ይቻላል አንዱ የኑሮ ውድነቱን ለመከላከል እነዚህን ቢሎች መቀነስ በጣም ጊዜ ሰጥቶ ቢቻል በየስድስት ወሩ አንድ ጊዜ በደንብ ቁጭ ብሎ አወዳድሮ ቅናሽ ከሆኑት እንትኖች መግባት ካልተቻለ ዝም ብሎ ሌላ ጋር መሄዱ ራሱ እንትኑን ይቀንሰዋል እና ይሄንን ነገር በጣም ትኩረት እንዲሰጠው ነው እኔ አደረኩ። አንዱ እንግዲህ ይሄ ነው። ሌላው ለምሳሌ ከሆነ ያው ከፕራይቬሲ አንጻር እና ከተለያዩ እንትኖች አንጻር ምናልባት ብዙ ሰዎች ሊቸገሩ ይችላሉ። ግን የኑሮ ውድነቱን ያው በጣም ሁላችንም እንደምናውቀው የተወሰነ እዚህ ሀገር ኑረናል እየጨመረ ነው የሄደው ኑሮ እና ያንን ለመከላከል ለምሳሌ ትርፍ ቤት ያላቸው ሰዎች ወይም ትርፍ ትንሽ የሩም ያላቸው ሰዎች ለተማሪ ሊሆን ይችላል ብቻቸውን ለሚኖሩ ሰዎች በማከራየት መቆጠብ ይችላሉ ብያስባለሁ እና እነዚህ ትንንሽ የሚመስሉ ግን ሲጠራቀሙ በጣም ብዙ ለውጥ የሚፈጥሩ ርምጃዎችን በመውሰድ ሰዎች የዋጋ ንረቱን የሚያመጣባቸውን ተጽዕኖ መቀነስ።
5: ዶክተር ዮናታን በጥቅሉ በበጀት 2026 ላይ ዋነኛ አንኳር ጥንካሬና ጉድለቶች የሚሏቸው ከዛ ባሻገር እንደ ሀገር ለወደፊቱ ለስከመጪው 2027-28 በጀት ድረስ ከስትራቴጂ አኳያ የዓለም አቀፉን የውጭ ተጽዕኖና በሀገር ውስጥ ያሉትን የምርታማነትም ሆነ የኑሮ ውድነት ቅድም ያነሳናቸውን ለመቋቋም ምን መደረግ አለበት ይላሉ? በተለይ በፌደራል መንግስቱ በኩል
9: አይ ቲንክ አሁን ግሎባል ክራይሲስን ካወራን ዞሮ ዞሮ ምንጩ ምንም እንኳን የአሜሪካና የኢራን ኮንፍሊክት ቢሆንም ያ ኮንፍሊክት ግን እኛን ኢምፓክት ያደረገው በነዳጅ አቅርቦት በኩል ስለሆነ እኔ እንደ ስትራቴጂ አይ ቲንክ ማየት ያለብን በርግጥ የመንግስትም ወይም ደግሞ እንደ አገር የአውስትራሊያም የረጅም ጊዜ እቅድ ትራንዚሽን ማድረግ ስለሆነ ወደ ግሪን ኢኮኖሚ ወደ ክሊን ኤነርጂ ይሄን አጋጣሚ ተጠቅሞ አይ ቲንክ ወደዛ የሚደረገውን ሽግግር በደንብ ማፋጠን ተገቢ ነው ብዬ አስባለሁ። አውስትራሊያ አሁንም በጣም ሪሶርስ ሪች ነች። ብዙ ኮሞዲቲስ አሁን ዋጋቸው ጨምሯል። ነዳጅ ብቻ አይደለም ዋጋው ጨመረ፣ በነገራችን ላይ የግብርና ምርትም ሳይቀር ማለት ነው። ግን የማዕድን ብዙ ሬር አርዝ የመሳሰሉ ማዕድኖች እና ጥሬ እቃዎች ዋጋቸውም ስለጨመረ እሱ ላይ በደንብ ኤክስፕሎር አድርጎ በዛ በኩል የሚገኘውን ካፒታል በደንብ መሰብሰብና እሱን ወጥ ወደ ሆነ በዘላቂነት ምርታማነት ሊጨምር ወደሚችል የአረንጓዴ ኢኮኖሚ ሽግግር ማድረግ ተገቢ ነው ብዬ ነው ማስበው። ይሄ ምናልባት ሚዲየም ቱ ሎንግ ተርም አፕሮች ሊሆን ይችላል። ሾርት ተርም አፕሮቹ ግን እንግዲህ ዝቅተኛ የህብረተሰብ ገቢ ያላቸው የህብረተሰብ ክፍል አባላት በበጀት ማዕቀፍ ብቻ ወይ የሚደጎሙ በተለያየ መንገድ የሚደጎሙበት መንገድ ሊኖር ይችላል። መንግስት ቻሪቲዎችን ሊጠቀም ይችላል። እነዚህ ማህበረሰብ ክፍል አባላትን ለመደጎም ወይም ደግሞ ተጨማሪ የስራ እድል እንዲያገኙ ገቢያቸው እንዲጨምር የሚያስችል እድል በመፍጠር በኩልም ሊሆን ይችላል እና የዚ አይነት እንቅስቃሴ በማድረግ ግለሰቦች፣ ቤተሰቦች የኑሮ ጫናውን እንዲቋቋሙ ሊያግዝ ይችላል የሚል እምነት ነው ያለኝ። በአጠቃላይ ግን በጀቱን ካየነው በጣም ሞደስት የሆነ መንግስት የሚለውን ያህል ኢንተርጀነሬሽናል ወይም ደግሞ ጀነሬሽናል ኢኩዊቲ መጣ ባይሆንም እንኳን በተለይ ለመጀመሪያ ጊዜ ቤት መግዛት የሚፈልጉ ወይም ደግሞ ለመግዛት ዝግጅት የሆኑ የማህበረሰብ ክፍል አባላትን ወይም ደግሞ ውጭ ሀገር ተምረው ሰርቲፊኬት ይዘው እዚህ ሀገር የመጡ ስደተኞችን፣ ሴቶችን፣ በእድሜ የገፉ አዛውንቶችን የሚጠቅሙ ጥሩ ጥሩ ፕሮግራሞች በበጀት ውስጥ አካቷል እና እነዚህ በፍጥነት ተግባራዊ ከሆኑ አይ ቲንክ የተሻለ ኢኮኖሚያዊና ማህበራዊ ውጤት ሊገኝ ይችላል የሚል እምነት አለኝ። ለስሞል ቢዝነስ የሚደረገውን ድጋፍ ሳንረሳ ማለት ነው። ደሴ ቀደም ብሎ የገለጸውን
5: ዶክተር ደሴስ በርሶ በኩል አይነት የቀርብም ሆነ የረጅም ጊዜ ስትራቴጂዎች ሊነደፉ ይገባል። ይህ አይነቱ ነገር ተመልሶ ሊያጋጥም ይችላል ወይም ቀውሱ ተፈራረቀ ቀጣይ ሊሆን ስለሚችል ያም የምጣኔ ሀብቱን ለመታደግ ምን መደረግ አለበት ይላሉ? በመንግስት በኩል በሌላ በኩል እንደዚሁም በብሔራዊ ባንክ ላይ ትችቶችን የሚሰነዝራሉ። የዋጋ ግሽበቱን ተከትሎ የሚያደርጋቸው የወለድ ጭማሪዎች ህብረተሰቡን በጣም ጎጂ ነው፣ ተገቢ ያልሆነ ጭማሪ ነው ብሎም በዛ ላይ የሚሰነዘሩት ትችቶች አሉ። ሌሎች ደግሞ አግባብነት ያለው ነው ካሁኑ በዚህ መልክ ካልሄደ በኋላ ገፍቶ ሲመጣ ይከፋ ይሆናል የሚሉ ክርክሮችም ይካሄዳሉና እነዚህን አጠቃለው የእርሶ መቋጫ ምን ይሆናል?
8: አመሰግናለሁ ካሳሁን። ዮናታን ያላቸው በሙሉ በጣም ጥሩ ነጥቦች ናቸው። እነዚህን መተግበር አስፈልጊ ነው። ምናልባት ሌሎች አልተጠቀሱ ነገሮች ለምሳሌ እነዚህ ጂኦፖለቲካል ክራይሲስ ላይ በኩል የሚመጡ የዋጋ ንረት አለ። እሱን የመግቻ አንዱ መንገድ አውስትራሊያ እሷን ከመመስሉ ሀገሮች ጋር በመሆን ዓለም አቀፍ መድረኮች ላይ ተጽዕኖ ለመፍጠር መሞከር ነው አንዱ። ለምሳሌ ዓለም አቀፍ ደረጃ ላይ ሰላም እንዲፈጠር ኦሬዲ አሁን ያሉ ጦርነቶች እንዲቆሙ ወይ መቋጫ እንዲበጅላቸው ስራ መስራት በዩኤን በኩል ሊሆን ይችላል፣ በጂ7 በኩል ሊሆን ይችላል፣ ከተለያዩ ጎረቤት ሀገራት ጋር ሊሆን ይችላል። ኒውዚላንድ አለ፣ እዚህ ብዙ ሌሎች ሀገሮች አሉ እንደ ጃፓን፣ ኮሪያ ያሉ ሀገሮች ጋር እና ከሚመስሏት ሀገሮች ዩሮፒያ ዩኒየን አለ። ከነዚህ ጋር በመሆን በብዙ ነገሮች ስለሚመሳሰሉ ዓለም አቀፍ ክራይሲሶች እንዳይፈጠሩና ኦልሬዲ አሁን የተፈጠሩትም ሊበጅላቸው በተቻለ መጠን ጫና ማድረግ አይ ቲንክ ከመንግስት የሚጠበቅ ይመስለኛል። ሌላው የነዳጅን አቅርቦት ችግር ለመፍታት ምናልባት ከመካከለኛው ምስራቅ ካሉ ሀገሮች ላይ ብቻ ዲፔንደንት ከመሆን ይልቅ ሶርስ ካንትሪያችን ወይም ነዳጅ ምናምን ሮች አይ ቲንክ ማብዛት ዳይቨርሲፋይ ማድረግ አስፈልጊ ይመስለኛል። እንደሚገባኝ መካከለኛው ምስራቅ ብቻ ሳይሆን ሌሎች ሀገሮች አሉ ነዳጅ የሚልኩ። ሶ በተቻለ መጠን ነዳጅ ከተለያዩ ሀገሮች እንዲመጣ ማድረግ በነዳጅ በኩል የሚመጣውን የኑሮ ውድነት ለመከላከል እንዳንድ መፍትሄ ሊሆን ይችላል። ከዛ በተጨማሪ ቅድምም ጠቅሰነዋል ምርታማነትን ማሳደግ ይሄ በጣም መሰረታዊ ነገር ነው፣ ስትራክቸራል ፕሮብለም ነው። ሶ ይሄንን አሁንም በጀቱ ከሄደባቸው በተጨማሪ ምርታማነትን ለማሳደግ የተለያዩ ክሊን ኢነርጂ የምንጠቀምበትን መንገድ ማበረታታት ለምሳሌ ታክስ ሪሊፍ ሊሆን ይችላል፣ ኤሌክትሪክ ካር ለሚገዙ ሰዎች ለምሳሌ ታክሱን መቀነስ፣ እንደገና ደግሞ ክሊን ኢነርጂ ቻርጀሮችን ማብዛት፣ እነዚህና የመሳሰሉ ነገሮችን በማድረግ ከነዳጅ ጥገኝነት የምንወጣበትንና በዛ በኩል የሚመጣውን ኢንፍሌሽን ለመከላከል እንዳይነተኛ መፍትሄ ይመስሉኛል። ከዛውን አመሰግናለሁ።
5: ዶክተር ዮናታን ድንቁ በአውስትራሊያ ብሔራዊ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ፣ ዶክተር ደሴ ታርቆ በአደላይድ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን።
9: እኛም እናመሰግናለን። እግዚአብሔር ይስጥልን ከሳውን።
8: እኛም እናመሰግናለን።

0: ኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
1: ኃይሉ መርጋ የዘፋኝነት ድምጹን ያመሸው ከሙዚቃ መሳሪያ ጋር የተዋወቀው ገና የልጅ ወታደር ቅጥር በነበረበት የምድር ጦር ሙዚቀኝነት ጊዜው ነው። በዚያም አልተወሰነ በሙዚቃው ዓለም ከጽፈት እስከ ቅንብር ሁለት ጸጉር አብቅሎበታል። ሲልም እስካሁንም ድረስ ከስድስት አስርት ዓመታት በላይ የኃይሉ ጣቶች በስስ ዳሰሳና ምጥን የኪቦርድ ጫና ያፈለቋቸው ረቂቅ ሙዚቃዎቹ በያሌዎች ጆሮ ተንቆርቁረዋል። ካቆፍጣኙ ቼበለው

በትዝታ አለሳልሰው በትውስታ ለምንና የበቁቱ ድረስ በርካታ የሙዚቃ በረከቶቹን ለመድረክ አብቅቷል። በአኮርዲዮንም የደም ዝውውር ሞቅታና የልብ ትርታ አፍጣኛ ሸሞን ማናይም ምናባዊ የአይን ከረሜላን ፈጥሮ በድሜ ብዛት ከመደብዘዝ ይልቅ ከቶንም በወንዶችና ሴቶች ምናባዊ ዓለም እንደ ሞናሊዛ ምስል ባይነ ልቦና እንጂ በገሃዱ ዓለም የማትዳሰስ እቅፍ ውስጥም የማትገባ ረቂቅ ገጽታ በመላበስ ከቶንም በድሜ እንደገፋ ወይን ጣማ ብርቱ ሆና አለች። ከኃይሉ መርጋ አኮርዲዮን የምትፈልቀው ሸሙን ሞናዬ

0: ለዛም ይመስላል በኃይሉ መርጋ የሜልበርን የሙዚቃ ዝግጅት ወቅት የመድረክ አጋፋሪው የኃይሉ መርጋን ሙዚቃ ሰምቶ አጀብ ብሎ በማድነቅ ብቻ መወሰን ኩነኔ ነው። በአካል መገኘቱ ግና የነፍስ ምግብ ነው ሲል ጥልቀትና ምጥቀት ግና ጋዳዊ ገላጭነትን በተላበሱ ቃላት እንደ ሙዚቃው ሁሉ አሽሙንሙኖ የገለጠው እኛም አስከትለን ሙዚቃ ወደ አንተ መጣች ወይስ አንተ ወደ ሙዚቃ አመራ ያል ነው?
1: እኔ ወደ ሙዚቃ ሄድኩት። እኔ ጀመርኩት በ14 ዓመቴ ነው። እና ከዛ በፊት ዘፋኝ ነበርኩ። የዘፈንም ጀመረ በሙዚቃ ዓለም ውስጥ ትኖር አንዴ አንዱን ያልክ ነው እዚህ የደረስነው። እና እንደዛ ነው ጀመርኩት።
0: ዘፈኑ ዓለም ሳትገፋ ወደ ሙዚቃ መሳሪያ ጨዋታው እንዴት አመራ?
1: ወደ ሙዚቃ ያመራኝ በእኛ ጊዜ ብዙ ዘፋኝ አልነበረም፣ ጥቂት ነበር ነው። በኋላ ግን የሰፋ የጨመረ ሙዚቀኛውም እየጨመረ ሲሄድ ከዛ በኋላ ዘፋኝ በበዛ ቁጥር ለአንተ ተስፋ ታጣለ ማለት ነው። ስለዚህ ከሙዚቃ ዓለሙ ወደ ኢንስትሩመንት ተቀየርኩ።
0: ሙዚቃ ስጀምር በዘፈኑ ዓለም በነበርክበት ወቅት ምን አይነት ዘፈኖችን ነበር ስትጫወት የነበረው?
1: የራሴ ድርሰቶች ናቸው ግማሾቹ። አንዷ የጎጃም ማርነሽ ነች።

የሚባል ነበር። የኔ ምናቸው ሁለቱ ናቸው። ሌላ አንድ ሶስት ዘፈኖች ነበሩ። ከዛ በተረፈ ሌላውን በሙሉ የነ ጥላሁንን የነ ተፈራ ካሳን የተገኘውን ዘፋኝ ቴስት የተባሉትን ሙዚቃዎች መጫወት ነው ስራዬ የነበረው። እንደ አዲስ የምቆጥራቸው አልነበሩም ያኔ።

0: ያንን በሸክላ ከመስቀረጽ ከዛ ባሻገርስ መድረክ ላይ ተጫውቶ ነበር በዛ ወቅት?
1: በዛ ጊዜ ምን ጫውተው እንተሪል ወደ ሪል ነበር ምን ጫውተው። ብዙ ጊዜ ያንን ነገር አታገኘውም በየቤቱ ግን ባላችሁ ከሰው የሰማም ይቀዳት ኖራለ። ሁሉ ጊዜዎች እስከሚለዋወጡ ድረስ ያ ነገር አለ። በዛ አይነት ያደግን ነው ይሄ ነው
0: ሙዚቃው ዓለም ውስጥ ወደ ሙዚቃ መሳሪያ ጨዋታ ኪቦርድ በተለይ ያው የትኛውም ዓለም አውሮፓ ውስጥ ካልሆነ በስተቀር እዛም ቢሆን ቦታ እየለቀቀ ያለን አኮርዲዮን የመሳሰሉት እስካሁንም ትጫወታለና ወደዛስ እንዴት አመራህ? እነማን ነበር አስተማሪዎችህ?
1: እንግዲህ መጀመሪያ ፖርሰራይት ውስጥ ቦሽካውት ሆኜ ነው የጀመርኩት። የልጅ ወታደር ሆኜ ማለት ነው። አንድ ሁለት አመት ካገለገልኩ በኋላ ከዛ ከደቼ ወጣሁ ማለት የሲቪል ሰራተኛ ሆንኩ ማለት ነው።
0: የምድር ጦር ነው ወይስ?
1: የምድር ጦር ሙዚቀኛ ክፍል ነበርኩ። እዛ ውስጥ ሆኜ ነው እንግዲህ አኮርዲዮን መጫወትም የጀመርኩት። ከዛም አንዳንድም ሰው እንደው በተለያየ ብቻ በምክንያቱ በማይታወቅ አንዳንድ ጊዜ ሙዚቃውም እያደገ ሄደ እኔም እያደግኩ ሄድኩ ማለት ነው እንጂ አዲስ ነገር የለውም። ግን በብዛት እኔ እስከማውቀው ድረስ ብዙ ነገር ራሴ በጉልበቴ እንደማጥናት ብለው ማጠነው በራሴ በጉልበቴ ነበር ማጠነው እና ሞክራለሁ ሁሉንም ነገር በዛ አይነት እንዳደገ ነው።
0: ሙዚቃ ማቀናበሩንም ጭምር?
1: አዎ፣ ከዛ እንደዛ እያደገ ከዛ በኋላ ማቀናበሩም ተጀመረ። መጀመሪያ የራስህ ሙዚቃ ሶኮፒ ውስርክ ታጠናለህ፣ እንደገና ማቀነባበር ትሞክራለህ። የተለያየን ደግሞ በብዛት የውጭ ሙዚቃ ብዙ እንሰማ ስለነበረ የእኛ ግሩፖች በዛ ነው ምክንያት ነው እንደዚሁን ነው።
0: ከኢትዮጵያ መቼ ወጣ ወደ አሜሪካ ለመሄድ በምን ምክንያት ወሰንክ?
1: ወደ አሜሪካ የመጣሁት 1980 ነው የመጣሁት አሜሪካ። እናዚህ ደግሞ ስመጣ ከባንድ ጋር ነው የመጣሁት፣ ከዋልያስ ባንድ ጋር ነው የመጣሁት። ኮንትራታችን ለሁለት ዓመት ነበረ። እሱን ስንጨርስ እንግዲህ ያው ተለያየን ማለት ነው እና ባንዱን ፈረሰ። ከዛ በኋላ ያው እዚህ ቆየሁ። ደግሞ
0: የአሜሪካ ህይወትስ ምን ይመስል ነበር? ዋልያስ ፈረሰ፣ ኮንትራታቸው በቃ፣ ያንተ የሙዚቃ ህይወት ወዴት አመራ?
1: እዛ ሆኜ ግን ከሌላ ከዘፋኞች ጋር ዝምብሎ ጫወት ነበረ። በየክለቡ በትንሽ ትንሽ ሬስቶራንቶች ውስጥ ጫወት ነበር። እንደዛ ያለክ በኋላ ደግሞ ዙላ ባንድ የሚባል እኔም ታምሮ አየለ ሆነን ዙላ ባንድን አቋቋምን እና በዛ አይነት ነው የቆየ ነው።
0: አሁን በመላው ዓለም እንደዚሁ የዞርክ ነው። አሜሪካን ሀገር ውስጥ ከኢትዮጵያውያኖች የሙዚቃ መድረክ ውጪ በሌሎች የሙዚቃ ዝግጅቶችስ በዋናው የአሜሪካ መድረኮች ላይ እድል አግኝተህ ተጫውተሃል?
1: አዎ፣ አሁን እንግዲህ ያለሁት በኢንተርናሽናል ደረጃ ነው እና አሁን ከበፊቱ የተለየ ነው።
0: ከሀገርኛው ሰፈር ወደ ዓለም አቀፉ መድረክ እንዴት በቃልክ?
1: ከ14 ዓመት ወይም ከ15 ዓመት በፊት ነው የጀመርኩት። እንግዲህ እሱም እዚህ ስመጣ ያው በኢንተርናሽናል ደረጃ ብራያን የሚባል አለ፣ ከእሱ ጋር ሆኑን መስራት ተጀመረ። በዛ አይነት ነው የመጣ ነው።
0: አውስትራሊያ አሁን የመጀመሪያ አይደለም። እርግጥ አሁን እዚህ ነው የምትገኘው። የአውስትራሊያ ምን ያህል ጊዜ መጥተህ ተጫውተሃል? የአውስትራሊያን ህዝብ እና የአውስትራሊያን የሙዚቃ አፍቃሪዎች ሀገሪቷንም እንደዚሁ እንዴት አገኘቸው?
1: በጣም ቆንጆ ሀገር ነው። ሁሉ ነገር ቆንጆ ነው። ያው እንግዲህ ከሌላው ዓለም ወደዚህ ደግሞ ስትመጣ የተለየ ቦታ ነው። ግን ጥሩ ህዝቦች ናቸው፣ ሰውም የተወደደ ነው። እኛም እንግዲህ እግዚአብሔር ለዚህ አውቅቶን እዚህ ደርሰናል።
0: ከዚህ ሁሉ ባሻገር ያንተ የግል ስኬቶች የሙዚቃ ፍቅርህን መወጣቱ በሙያ

0: አው ከሀገር ቀፍ ወደ ዓለም ቀፍ ከፍ ማለቱ እንደዚህ ሁሉ ላንተ የሚሆኑ የደስታ ምንጮች የርካታ ምንጮች ሊሆኑ ይችላሉ። በሌላ በኩል ደኛ ለኢትዮጵያውያን ደግሞ አንተን ባለም አቀፍ የሙዚቃ መድረክ ላይ አይቶ ትልቅ ነገር ነው ያለኛ እንደ ውለታ ነው የሚቆጠረውና ኢትዮጵያውያን የሙዚቃ አፍቃሪዎች በተለይ በዚህ በረቂቅ ሙዚቃ ላይ ወይም ክላሲካል በሆኑ ሙዚቃዎች ላይ ገና ብዙ አልገፋንም ወደዛ ሊድንምና ያንን የሙዚቃ ጣዕምን ለማጣጣም እንዲችሉ አብዛኛው ኛው ኢትዮጵያውያን የሙዚቃው ማህበረሰብ ምን ማድረግ አለበት? ያን በምን መልክ ነው ከናንተ ከነ ሙላታ አስተጥቄ ከነ ግርማ ይፍራሽዋክ ባሻገር ወደፊት ያለው የሙዚቃ ድገት በምን መልክ ሊሄድ ይችላል? የናንተ ከመድረክ መገለል የሚመጣበት ወቅት ይሄኛው አይነቱ የሙዚቃ ህይወት ድገት ሊወሰን ይችላል የሚል ስጋት ላላቸው ወገኖች ምን መደረግ አለበት ትላል?
1: ወለምን ማድረግ የሚቻለው ያው የሚሰራውን እየሰሩ ሙዚቃውን ማሳደግ ነው የሚያስፈልገው። ሙዚቃው ማደግ አለበት። አሁንም እያደገ ነው፣ እየተቀየረ ነው፣ ጥሩ ነው። ግን አንዳንዴ ደግሞ እንደዚሁ ደግሞ ያልተስተካከሉ ነገሮች አሉ። እነሱ እየተስተካከሉ ከሄዱ በተለይ ፕሮፌሽናሉ ብዙ ስለሆነ በአሁኑ ጊዜ ብዙ ሙዚቀኛ ይወጣል፣ ብዙ ስራ መስራት ይቻላል። ግን ጥራት ላይ ደግሞ ትንሽ የታየ ቢደረግ ጥሩ ነው ባይነኝ እንጂ ለሌላው እድገቱ ሁሉ ጥሩ ነው።
0: ኃይሉ መርጊያ በሙዚቃው ህይወት ውስጥ ከ14 ዓመት እድሜው ጀምሮ እስካሁን ድረስ አለ። ወደፊት ረጅም እድሜ ሰጥቶ እስከ መቶዎቹ ከዛም እንደምታልፍ እንመኛለን። ምክንያቱም በህይወት ያለ የሀገር ቅርስ ማለት ስለሆነ ሁልጊዜ በእኛ በኩል ያው ትልቅ ነገር መመኘት ጥሩ ነው ረጅም እድሜ እና ከዚህ ከሙዚቃ ህይወት ውስጥስ በቅርቡ ለመውጣት ሀሳብ አለ ወይስ እስከ መቼ ድረስ ነው ለመጠወር እቅድ አለ? ከሙዚቃው ዓለም ወጥቶ ወይስ እስከ መቼ ትገፋለህ?
1: አይ እኔ መግፋቱን እንግዲህ እግዚአብሔር ነው የሚያውቀው። እኔ ግን እስከማውቀው ድረስ ከሙዚቃ ዓለም መውጣት አልፈልግም። ያው ከዚህ በኋላ ሌላ ስራ ስለሰራ ፈቃደኛም አይደለሁም እንዲኖረኝም አልፈልግም ግና በዚሁ ባለው ሙዚቃ ላይ የምችለውን ያበረከትኩ መቆየት ነው ደስ የሚለኝ።
0: አገር ቤትም ሆነ ሌላ በአሜሪካ እንደዚሁም አውስትራሊያ በመላው ዓለም ላሉ የሙዚቃ አድናቂዎችህ በዚህ አጋጣሚ መልእክት ምን ይሆናል?
1: የኔ መልእክት ያው ሙዚቀኛው ባለው ስራ ይደግበት፣ ሙዚቃው እንዳይወድቅ ሁሉም ሰው ትብብር ቢያደርግ በየቦታው ያ ሙዚቃ እንዲያድግልን ሁላችንም የምንፈልገው አንድ ነገር ሲያድግ ነው እና የኢትዮጵያን ሙዚቃ እድገት ከሚመኙት ሰዎች አንዱ እኔ ነኝ።
0: ከም ዳግም ተመልሰን አውስትራሊያ ልናይ እንችላለን ብለን ተስፋ ማድረግ እንችላለን?
1: አዎ እግዚአብሔር ካለ ምን አለ መምጣት ነው።
0: መልካም። የኪቦርዲስት ኃይሉ መርጊያ ስለ ቃለ ምልልሱ እናመሰግናለን። እጆች ይባረኩ፣ የመንፈስ ጥንካሬ የሚቀጥል እግዜር ይስጥልን።
1: አሜን። እግዚአብሔር ይስጥልን። እናንተም ስለጋበዛችሁ አመሰግናለሁ። የአውስትራሊያን ሰዎች በአጠቃላይ ሁላችሁም እንኳን ለዚህ ቀን አበቃ ነው።

0: Thank you. Thank you very much.
1: ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
2: አርማዎቻችን ከመላእክታችን በፊት በመጪው ሳምንት ከአማርኛ ሰዋሰው እና ተዝብ ተስፋ መጻፍ ደራሲ የመትስ ፕሮፌሰር ባየማምና ከአፍሪካ ቀን የማህበረሰብ ስኬት ተሸላሚ ዶክተር ተስፋ ይግዛው ጋር ከተወካይ ቃለ ምልልስ ይዘን ቀርባለን። መልካም ቀን አውስትራሊያ። ቸር ይግጠመን።